ሰላም ጤና ይስጥልን። በካናል ካ የተስፋ ድምጽ ሬዲዮን ተከታታዮች በሀገራችን የዘመን ቀመር ዛሬ እለቱ መስከረም 4 ቀን 2018 ዓ.ም ተመረጸ ሲሆን በፈረንጆቹ ደግሞ ሴፕቴምበር 4 ቀን 2000 ይቅርታ ሴፕቴምበር 14 ቀን 2026 ዓ.ም ነው። የዛሬው ፕሮግራማችን እንደተለመደው ብለን አንጀምርም። ምክንያቱም የኢትዮጵያ 2016 ዓ.ም ተመረጠ በመሆኑ እንኳን አደረሳችሁ ይያልን የአዲስ ዓመትን የሚያበስሩ ስለ አዲስ ዓመት የተዘሙ ዜማዎችን ወደ እናንተ በማድረስ አመቱ የሰላም የጤና የፍቅር የመተሳሰብ ሀገራችን ወደ አንድነት ተጠብተን እንድትሆን የምንመኝበት ቀን ነው። መልካም አዲስ ዓመት።

0: አው በሀገራችን ሰላም ይሁን እንደዚህ አይነት ምኞቶች እንደዚህ አይነት ተስፋዎች ሀገራችን ያስፈልጓታል። ሀገራችን ከገባንበት ሀገራችን ከገባችበት ከዚህ አዘግት ወጣ በሰላም በደስታ ረሃብ በይልበት በመርት በልጽጋ እንድናያት ሁሌ ምኞታችን ነው። ያ ሁሉ እንዲሆን መልካም አስተዳደር ማህበረሰቦች ልዩነትን ወደ በማጥ ወደ አንድነት ማምጣት ትልቅ ራዕይ ያለው ሀገር እንድትሆን ህዝቡን ማስተባበር ከጥላቻ እንዲወጣ ይሄ ከዘር ከጎሳ ፖለቲካ መራቅ ያንንም በህግ ማገድ ምክንያቱም የሰው ልጆች ሰው ሆነው ሳለ በቋንቋ በመለያየታቸው ብቻ ልዩ እንደሆኑ ተደርጎ በኢትዮጵያ ላይ የፈጠረው የመጥፋፋት ኢትዮጵያን ሁኔታ እንደዚህ አስከፊ ያደረገው የኢትዮጵያ የተከተለችው ያለችው የዘር ፖለቲካ በመሆኑ ያ እንዲቀርብ ቢሆን 2019 ዓመተ ምህረት ለማህበረሰባችን ለህዝባችን ለሀገራችን እድገት ትልቅ መነሻ ይሆነናል እና እኛም እንመኛለን ያ እንዲሆንልን ለኢትዮጵያ ሀገራችን መልካሙን ሁሉ እንመኛለን። ኢትዮጵያ በልጆቿ ከፍ እንድትል እስቲ አስቴር ደግሞ ይሁዋ ያለች ተጫውተችው ስለ አዲስ አመት እሱ እንስማ።
1: Welcome the one and only Aster Awaker. Thank you very much.

0: ተመልክቶ
1: አድማጮቻችን የምትከታተሉት አራው ከሚገኘው ካናል ኬ ሬዲዮ ጣቢያ የሚተላለፍላችሁን የተስፋ ድምጽ ስርጭት ነው። ዝግጅታችን ዛሬ የኢትዮጵያን አዲስ 2019 አዲስ አመት አስመልክቶ የተዘጋጁ ሙዚቃዎችን ወደ እናንተ ማድረስ ይሆናል። እንኳን አደረሳችሁ። ሙዚቃችን አሁንም ይቀጥላል። የተለያዩ አዲስ አመት ዜማዎች ዛሬ ወደ እናንተ ይደርሳሉ። ኢሮርት ድን ኮምፓስ ኦፍ አምሃሪሽ ኖየ ያር ሙዚቃውስ ኢትዮጵያን እስቲ አንዳንድ ጊዜ ምን ይላል በጀርመን ለጀርመንኛ ምናልባት ለሚያዳምጡ Das äthiopische Neue Jahrfest Enkutatash wird am 11. September gefeiert und markiert den Beginn des neuen Jahres nach dem äthiopischen Kalender. In Äthiopien heute wir sind 2019. እንቀጥላለን እስቲ የሙዚቃው ነገር መቼም

አዎ እንዲና እንዲያልን እንግዲህ 2019ን አዲስ አመት እየተቀበልን ነው። አልማጆቻችን የምትከተሉት አሮ ከሚገኘው ካናል ኬሪድ ታይም ትላልፍላችሁን የተስፋ ድምጽ ርጭትን ነው። ዝግጅታችን ይከተላል። አሁን ደግሞ ቴንሽ ግርማ በኦሮምኛ ስለ አዲስ አመት ያዘመችውን እንሆ።

አድማጮቻችን የምትከታተሉ ታራው ከሚገኘው ካናል ኪ ሬዲዮ ጣቢያ የምትላለፍላችሁን የተስፋ ደም ስርጭት ነው። በዛሬው ለ 2019 ዓመተ ምህረትን አስመልክቶ ስለ አዲስ ዓመት የተዘመሙት የተለያዩ ጣዕመ ዜማዎችን ወደ እናንተ እናደርስበት ለት ነው። በዝግጅታችን እንደምትደሰቱ እናምናለን። ፎን ኢትዮጵያን ኢንዲሽቫይዝ ደር ኮምፓስ አሞንታግ አውፍ ካናል ካ። አሁን ደግሞ አደይ አበባ ያለች ጂጂ ተጫወተችውን አዲስ ዓመት ዘፈን ወደ እናንተ አድርሳለሁ።

አድማጮቻችን የምትከታተሉት ታራ ከሚገኘው ካናል ኬሪድ ጻይም ትላልፍላችሁን የተስፋ ድምጽ ረጭተን ነው ዝግጅታችን ያው ያዲሱን አመት በአላስ መልክቶ በሚዚየም ሙዚየሞች ወደዚህ ሳደርሷል ጥቂት ደቂቃዎች ቀርተውናል አንድ 15 ደቂቃ በዚህም እንደዚሁ ያዲስ አመት ዜማዎችን ያስደምጥን እንቀጥላለን ማለት ነው ፎን ኢትዮጵያን ኢንዲሽቫይዝድ ኮምፓስ አሞንታግ ኦፍ ካናልካ እንግዲህ ባለፈው አመት መጨረሻ ላይ በኢትዮጵያ የምክር ኮሚሽን ተብሎ በውይይት በተካሄደበት ስብሰባ ላይ የኢትዮጵያ ስም እንዲቀየር የካላንደሩም እንዲቀየር ሐሳቦች ተነስተው እንደነበረ በዛም እንደዚህ አይነት ሐሳቦች በስፋት ሲራገቡ እንደነበረ ያንንም የሚያድርጉት እንግዲህ ከገዢው ፓርቲ አካባቢ የመጡ ማለትም ከኦሮምኛ ተናጋሪ አካባቢ የመጡ ግለሰቦች ናቸው እንግዲህ ማህበረሰብ ወክለናል ብለው ወደዛ የቀረቡት እና እንደዛ አይነት ሐሳብ አቀርበው ነበር እነዚህ ሰዎች የኢትዮጵያን ታሪክ የነበረውን የኢትዮጵያ ታሪክ የቆየውን ኢትዮጵያን የመሰረተውን ኢትዮጵያ ለዚህ ያበቃውን ታላቅ ገናና ስም ያደረጋትን ታሪክ አጥፍተው የራሳቸውን ታሪክ ለማስረጽ በአውሮፓውያን ካላንደር ኢትዮጵያ መቁጠር አለባት የሚል ሐሳብ አቅርበዋል። ምክንያታቸው እንግዲህ የቅኝ ተገዥነት ስሜት በውስጣቸው ማደሩን የሚያሳይ ነው የሚሆነው ሌላ ሊሆን አይችልም። ኢትዮጵያ የሚለውንም ስም ለመቀየር የፈለጉት እንግዲህ የነጻነት ተምሳሌትነቷ አይፈልጉም ወይም እነሱ የሚፈልጉት የሚፈጥሩት ታሪክን ብቻ ይህ ከበታችነት የመነጨ ወይም በበታችነት በሽታ የሚሰቃይ ማህበረሰብ የሚያደርገው ነው። በጣም ያሳዝናል። በሌላ በኩል ደግሞ አፍሪካውያን በኢትዮጵያውያን ካላንደር መጠቀም አለብን እንግዲህ ብለው አሁን ቶጎዎች ያንን ሀሳብ አንስተዋል። አፍሪካውያን ወደ አፍሪካ ወደ ራሳችን በአውሮፓውያን መጠቀም የለብንም ሲሉ ራሳችን ጉያ ውስጥ ያሉ የራሳችን ምንላቸው የታሪክ ተጋሪዎቻችን የራሳቸው የሆነውን ነገር መግፋት ወይም ደግሞ ይህንን አቁጣጠር የኦርቶዶክስና የአማራ ነው ብለው ስለሚያስቡ ወይም የሰሜኑ ኢትዮጵያ ክፍል ነው ብለው ስለሚያስቡ ከበታችነት ወይም ያነሱ እየመሰላቸው ራሳቸውን የሚጠሉ ናቸው። ያሳዝናል። ግን ምንም ሊደረግ አይችልም። የሚሆን አይመስለኝም። እነሱ እንዳሰቡት የሚሆን አይደለም የሚሆነው። ለማንኛውም ቴዲ አፍሮ አባዮሽ ያለ ያዜመውን እስቲ ወደ እሱ ልውሰዳችሁ ደግሞ

አድማጮቻችን እንግዲህ የተመደበልን የአየር ሰዓት ሊገባደድ ግድ ብሏል። በዚህም ምክንያት እንግዲህ የደህና ሆኑልን መልካም አዲስ ዓመት ይሁንላችሁ። መልካም አዲስ ዓመት ለሁላችንም ይሁን። ዘመኑ ቀደም ብለን እንዳሰብነው ቀደም ብለን እንደተናገርነው ዘመኑ ለኢትዮጵያ የሰላም የፍስሐ የደስታ እንዲሆን ምኞታችን ነው። ለእናንተ ለማርቻችን እንደዚሁ በሚቀጥለው 15 ቀን በተመሳሳይ ፕሮግራም እስክንገናኝ ሰላም ሰንብቱልን። ሃፒ ኒው ኢየር። ደን ኮምፓስ of Ethiopian gibt es wieder in zwei Wochen Montag um 20 Uhr auf Kanal K. የምታደምጡት ሙዚቃ የሰማችሁ ያላችሁት እንግዲህ ህብስት ጥሩነህ ነች። ህብስት ሙዚቃ እንሰናበታችኋለን ማለት ነው። መልካም አዲስ ዓመት።